0: ኣለን ኣብ ውሽጢ ትካላት ቅዱስቲ መንበር ብዛዕባ ኣጠቃቅማ ሰብስሖ ኣስተውዕሎ ምስትንታንን ከተባብዐ እንከሎ በቲ ካልእ ሸናኽ ከዓ ነቲ ኣብዚ ዓውዲ እዚ እተዘርግሐ ብዙሕ ተበግሶታት ንምስትውዓልን ናይ ምድጋፍን ከም መወሰኺ ኮይኑ ከገልግል ከም ዘለዎ ብምምልካት እቶም ተሳተፍቲ ምስ ምሁራትን ስነ ፍልጠታውን ንግዳዊ ማሕበረሰብን ምስ ጉባኤታት ጳጳሳት ክፉት ዘተ ምግባር ኣድላይ ምዃኑ ብምጉላሕ ኣስተንትኖ ቤተ ክርስቲያን ምስቲ ኣብ ሕብረተሰብ ዝረአ ዘሎ ለውጥታት ብቐጻሊ ክሳተፍ ከም ዘለዎ ድማ ገሊጹ ኣብዚ መዳይ እዚ እቲ ሽማግለ ተበግሶታት ንምክፋልን ሓበሬታ ንምዝርጋሕን እተወፈ ናይ ገዛእ ርእሱ መርበብ ሓበሬታ ምፍጣር ጠቃሚ ኮይኑ ከምዝስምዖም ተጋባእያን ከም ዘጉልሑ ዜና ቫቲካን ኣፍሊጡ ቀጻሊ ስጉምትታት ብዝምልከት እቲ ሽማግለ በብቕሮ ብክቕፅል ከም ዘለዎ ብምውሳን ቀዳሞት ስጉምትታት ናይቲ ህልው ተበግሶታት ስእሊ ምቕራብ ብእተፈላለያ ትካላት ብዛዕባ ሰብስርሖ ኣስተውዕሎ ዝቐርብ እተፈላለዩ ኣርእስታት ምእካብ ከምኡውን ኣብ ቅዱስቲ መንበር ብዛዕባ ኣጠቃቅማ ሰብስርሖ ኣስተውዕሎ ዝምልከት መምርሕታት ምቕዋም ዘጠቃልል ክኸውን ከም ዝኽእል ኣብቲ ዝተኻይደ ዓውደ ጉባኤ ከም እተሰመረሉን ተሳተፍቲ ነቲ ናይ መጀመርቲ ዓውደ ጉባኤ ብዛዕባ ሰብስርሖ ኣስተውዕሎ ዝከታተል ሽማግለ ውስጠ ላዕለዎት ኣባይቲ ፅሕፈት ቅዱስቲ መንበር ኣመስጊኖም ብዛዕባ ተበግሶታት ባሕስ ዘብል ሓፈሻዊ ትሕዝቶ ከምኡውን ኣብ መንጎ እተፈላለዩ ላዕለዎት ኣባይቲ ፅሕፈት ቅዱስቲ መንበር ናይ ምክፋል ተመክሮን ጥቕምታት ምትሕብባርን ከምዝህብ ገሊፆም እቲ ሽማግለ ኣብ መፋረቀ ሓምለ እንደገና ኣኼባ ንኸካይድ ብምውሳን ዕለት 27 ሰነ ዘካይዶ ዓውደ ጉባኤ ከም ዝዛዘመ ዜና ቫቲካን ይሕብር።
1: ምስ ርእሰ ሊቃነ ጳጳሳት ብሕብረት ንጓዓዝ ንቅዱስ ኣቦና እውን ኣብ ተልእኾኦም ንደግፎም ሰላም ተስፋ ልግሲ ንቅዱስ ኣቦና ንደግፎም ንቅዱስ ጴጥሮሳዊ ልግሲ ንመጽውት ናብዚ ዝስዕብ መርበብ ሓበሬታ ንእቶ www.obolo.lisanpietro.va

ትናንትና ስለማከታተልክ እናመስግን መደባትና ጀካ ብሬዲዮ ፌስቡክን ማርበብ ሀበሪታ ቫቲካን ኒውስ ፍርትራ አብልኩም ከተከታተሉ ከመጥቀጡን ከሞ ወናይ ኢሜል አድራሻና tigrino@spc.va/ ንሕብር ሪቶም አይፈለና ንብል ናይ ሎሚ መደብፈነውና አብዚይ ዛዛም አብናይ ጽባሕ መደብፈነው ክሳብነራ ከብብድሓነ ሰላም ጽንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 29 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዓመታዊ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ዘዕረጎም ሳተ ቅዳሴ ዝለገስዎ ስብከት ዕለት 29 ሰነ ፍርቂ መዓልቲ ኣብ በዓል ቅዱሳን ጴጥሮስን ጳውሎስን ርእሰ ሊቃነ ጳጳሳት ዝለገስዎ ኣስተንትኖ ጸሎት መልኣከ እግዚኣብሔር ቃል ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔር ካርዲናል ግሬች ኣብ ራብዓይ ውዕሎ ፍሉይ ጉባኤ ካርዲናላት ብዛዕባ ሲኖዶስን ሲኖዳውነትና ማእኪል ዘስምዖም መደረ ካብ 23 ሃገራት ዝመፁ ካቶሊካውያን መራሕቲ ፀረ ዘይሕጋዊ ምስግጋር ሰባት ካብ ዕለት 24 ክሳብ ዕለት 30 ሰነ ኣብ ታይላንድ ዘካይዱ ዓውደ ጉባኤ ኣብ ቬኔዙዌላ ዘጋጠመ ርዕደ መሬትን ፃዕረታት ኣድሕን ህወትን ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምቶና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 29 ሰነ ኣብ ዓመታዊ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘዕረጎም ሳተ ቅዳሴ ምእመናን በቶም ዋላ እኳ ጉድለት እንተሃለዎም ክፍሉያት መሰኻኽር ወንጌል ዝኾኑ ክልተ ቅዱሳን ሓለውቲ ከተማ ሮማ ክድረኹ ይዕድሙ። ብተወሳኺ ነቶም ቅዱስ ኣክሚም ዝቕበሉ ሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ንጎይታ ክመስሉን ነቶም ብሓላፍነት ዝተዋሃቦም ምእመናን ሕያወት ጓሶት ክኾኑ ይዕድሙ። ሎሚ ንዓና ናብዞም ክልተ ቅዱሳን ጴጥሮስን ጳውሎስን መጥማት ኣገዳሲ እዩ። ንሕና ብግዴና ከመይ ጌርና ሃዋርያትን ሓነፅቲ ሓድነትን ከምኡውን ብፍቕሪ ለጋሳት ኣገልገልቲ ሓቂ ክንከውን ከም እንኽእል ንምርዳእ እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነዚ መዘኻኽር ዝዘቕረብዎ ዕለት 29 ሰነ ቅድሚ ፍርቅ መዓልቲ ኣብ ዓመታዊ ክብረ በዓል ንቅዱሳን ጴጥሮስን ጳውሎስን ሓለውቲ ከተማ ሮማ ኣብ ባዚሊካ ቅዱስ ጴጥሮስ ምስቶ ቅዳሴ ኣዕሪጎም ኣብ ዘስምዖ ስብከት ክኸውን እንከሎ ቅዱስነቶም ኣብ እዋን ቅዳሴ ንሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ቡራኬን ኣክሚምን ከም ዝሃቡ ዜና ቫቲካን ይሕብር። ቅዱስ ኣቦና ኣብ ስብከቶም ብዛዕባ ሓላዊ ቅዱሳን ናይ ከተማን ርእሰ ሰበኻታት ሮማን እንከስተንትኑ ጴጥሮስ ብኢየሱስ ጓሳ መጓስዑ ክኸውን ከም ዝተሓረየ፣ ጳውሎስ ድማ ሃዋርያ ኣህዛብ ኮይኑ ከም ዝተመርፃ ዘኻኺሮም ኣብኦም ንክልተ ኣዕኑድ ቤተ ክርስትያን ነኽብር ቢሎም ፈለማ ናብ ጴጥሮስ ምልስ ቢሎም እቲ ቀዳማይ ርእሰ ሊቃነ ጳጳሳት ኣብ እዋን ምክፍፋልን ህውከትን እውን ከይተረፈ ሓድነትን ሕብረትን ከም ዘማዕበለ የዘኻኽሩ። እዚ ዕብየት እዚ ግን ጴጥሮስ ፍጹም እዩ ማለት ኣይኮነን እንክብሉ ኣስተብሂሎም ብርግጽ ርእሰ ሊቃነ ጳጳሳት ኣብ እዋን ስቅያት ጴጥሮስ ነቲ መምህር ከም ዝኸሓዶን ድሒሩ ጥራይ ናይ ንስሓ ልባዊ ንብዓት ከም ዘፍሰሰን ብምዝካር እዩ። ጳውሎስ በዓሉ ኣብ ዝተፈላለየ ኩነታት ንጴጥሮስ ገለ ካብቲ ተግባራቱ ይሰማማዓሉ ስለ ዘይነበረ ድማ ከም ዝገነሖን ግናኸ ጴጥሮስ ንጌጋታቱ ኣፍልጦ ብምሃብ ንስሓ ገይሩ ተስፋ ከይቆረፀ ኣብቲ ወንጌል ንምእዋጅ መጓሰ ክርስቶስ ንምእካብ ንዝተዋህቦ ተልእኾ ከይቦኸረ ክሳብ ሰማዕትነት እዚ ዕጫ እዚ ኣብዚ ኣብ ሮማ ካብቲ ዝተኣከብናሉ ቦታ ብዙሕ ዘይርሕቕ እዩ ዝተፈፀመ ቢሎም ጴጥሮስ ኣብ መወዳእታ ነቲ ብጎይታ ብሓላፍነት ዝተዋሃቦ ተልእኾ ሓቒፉ ብሓገዙ ድምፂ ነፍሲ ወከፍ ሰብ ክሰምዐ ኣስተንፍሶ እናመመየ መገዲ ኣብ ምምራሕ ጌታታት ምእራም ንኣሕዋትናን ኣሓትናን ንተግባር ሓደ መንፈስ ተኣዚዞም ኣብ ምድሓን ሓድሕዶምን ኩሉ ሰብኣውነትን ክተሓባበሩ መምህር ምትብባዕ ምምዕዳውን ምስናይን እዩ። ኣብነት ጴጥሮስ ንነፍሶ ከፍ ክርስትያን ሓናፂ ሓድነት ክኸውን ዝዕድም እዩ። ንኣምላኽ ኣብ ማእከል ህወትካ ኣቐሚጥካ ናብ ኣሕዋትካን ኣሓትካን ንኹነታቶምን ድሌታቶምን ኣቃልቦ ብምግባርን ቀረባ ክኸውን ምእንቲ እቲ መልእኽቲ ምሉእ ብምሉእ ክእወጅ ምስ ሓድሕድና ብመትሕልላይ ክንነብር ክንምሃር እንክብሉ የጉልሑ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም እዚ እውን ትምህርቲ ናይ ሎሚ እናብዕሎ ዘሎና ካልእ ኣብ ሃዋርያ ዘይሕለል ኣብ ሳርሓድሽ ከኣል እዩ እግዚኣብሄር ኣብ ልቢ እቲ መንእሰይ ሳኦል ዘደነቕ ነገር ይፍፅም ቅድም ናብ ወንጌላዊ ምልዋጥ ኣምፅኡ ሓድሽ ስም ይህቦ ድሕሪኡ ድማ ኣብ መላእ ዓለም ክእወጅእ ለኣኾ ከም ጴጥሮስ ሲቦ ቅዱስ ኣቦና ቅዱስ ጳውሎስ ኣብዛ ከተማ እዚኣ ክሳብ ሂወቱ ኣሕሊፉ ዝህብ ብዛዕባ ወንጌል ዝመስከረ እዩ ሃዋርያ ኣህዛብ ብሓይሊ ቃል ኣምላኽ ክቕየር ፈቒዱ እዚ ድማ ካብ መገዲ ዓመፅ ኣድሒኑ ናብ መገዲ ፍቕሪ ዘብፅሖ ቅዱስ ኣጎስጢኖስ ብዛዕባ ምልዋጥ እንተልእኾ ንጳውሎስ ኣብ ዝሃቦ ኣስተንትኖ እግዚኣብሄር ንኣሳዳዲ ቤተ ክርስትያን ወሲዱ ልኡኽ ሰላም ገበሮ ብምባል ንኩሉ ሓጢኣቱ ይቕረ ብምባል ሓጢኣት ካልኦት ክሕደገሎም ኣብ ዘኽእሎ ኣገልግሎት ከም ዘቐመጦ የዘኻኽሩ ናብዞም ቅዱሳን ምጥማት ከመይ ጌርና ሓድነት ከነስፍሕን ንሓቂ ብሰናይ ተግባር ናይ ምግልጋል ተኽእሎ ክህልወና ክሃንፀና ከም ዝኽእል ርእሰ ሊቃነ ጳጳሳት ልዮን ሓሳብ ኣቕሪቦም በዚ መንፈስ እዚ ነቲ ጥንታውን ልቢ ዝትንክፍ ስርዓት መሃበ ኣክሚም ሓደስቲ ሜትሮፖሊሳውያን ሊቀ ጳጳሳት ክፍፅሙ ምዃኖም ድማ ብምሕባር እዞም ብመስቀል ዝተሰለሙ ኣክሚም ብሓቂ ንነፍሲ ወከፍ ጓሳ ከምኡእውን ናይ ነፍሲ ወከፍ ክርስትያን ከም ብዙሓት ገንሸላት መጓሰ ጎይታ ብሓላፍነት ዝተዋሃቦም ኣሕዋትን ኣሓትን ኣብ መንኮቦም ሒዞም ጉልበቶምን ግዜኦምን ፃዕሮምን ሂወቶምን ከይተረፈ ምእንታኦም ክስውኡን ዘለዎም ተወፋይነት ዝገልፁ እዮም ኣብ ሕመረት እዚ ገዛእ ርእስኻ በጃ ምግባር እዚ ወንጌል ንኩሉ ሰብ ክበፅሖ ብመለታ ዓለም ከዓ ኣብኡ ስኒትን ስምምዐን ክትረክብ ዝብል ባሕጊ እዩ ቢሎም ርእሰ ሊቃነ ጳጳሳት ብተወሳኺ ነዚ ስምዒት እዚ ነቶም ኣብኡ እተኣከቡ ኣባላት ልኡኽ ናይ ቁስጥንጥንያ ናይ ሁረት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ብሓጎስ ሰላምታ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ኣብ መወዳእታ ቅዱስ ኣቦናን ቅዱሳን ጴጥሮስን ጳውሎስን ኣብ ዓሰር መድሓኒና ኣብ ናይ ሕብረት ጉዕዞና ክድግፉና ንጸሊ እዚ መገዲ እዚ ጎይታ ኣብ መወዳእታ ድራር ናብ ኣቦ ዝጸለየሉ ብተኣማንነት ተስፋ ክንምነዮ ዝመሓረና ዓላማን እዩ እንክብሉ ዝለገሶ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰኑይ ፍርቂ መዓልቲ ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ዘዕረግዎ ጸሎት መላክ እግዚኣብሄር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ እዞም ቅዱሳን ሃዋርያት ብባሕርያትን ብተዓባብያን ኣዝዮም ተፈላለዩ እኳ እንተነበሩ መንፈስ ቅዱስ ግን ረብሓ ቤተ ክርስቲያን ናብ ሓድነት ከም ዝመርሖም ገሊፆም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰኑይ ኣብ ቅርዓት ቅዱስ ጴጥሮስ ምስ ነጋድያንን መንፈሳውያን በጻሕትን ብምኽንያት በዓለ ቅዱሳን ጴጥሮስን ጳውሎስን ጸሎት መላእከ እግዚኣብሔር ኣዕሪጎም ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ ከም ዝገለጽዎ ኣብዛ ባህሩር እትቕሎ ዘላ ከተማ ሮማ እዛ መዓልቲ እዚኣ ንምእመናን ነቲ ንቤተ ክርስትያን ናይ ሮማ ምስ ኩለን ካልኦት ኣብያተ ክርስትያን ዓለም ብፍቕርን እምነትን ዘጣመረ ምትእስሳር ከም ዘዘኻኽሮም ገለጹ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ሰማዕትነት ቅዱሳን ጴጥሮስን ጳውሎስን ኣብ ከተማ ሮማ ከም ማሕተም ኣብ ሓድሽ ኪዳን ኮይኑ ዝምስክር ምዃኑ ገሊፆም እዚ ድማ ዕምቆት ፍቕሪ ክርስቶስ እዩ ዝገልጸልና በሉ ወንጌል ክርስቶስ ብምሳለያዊ ኣገላልጻ ኣብ ከተማ ሮማ ሱር ክሰድድ ዝኸኣለ ብቓሎምን ሰማዕትነቶምን እዩ ኣብዚ ኣብ ርእሲ ከተማ ሃፀያዊ ግዝኣት ብሓድሽ ፍልጠት ኣምላኽ ደረት ዘይብሉ ክብሪ ነፍሲ ወከፍ ወዲ ሰብን ሓድሽ ምርዳእን ሓያል ተሓድሶ ዘለዎ ሓይሊ ከም ግዝኣት ዘይኮነስ ንህይወት ደቂ ሰባት ከም ምግልጋል እዩ ዝነበረ በሉ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓኡ ንምስዓብ ዘቕረቦ ጻውዒት ክሳብ ሕጂ ካብ ርእሰ ከተማታት ክሳብ ርሑቕ ቦታታት በቶም ንጸዋዕታዊ ምላሽ ክህቡ ዝመረጹ ሰባት ይስማዕ ከም ዘሎውን ርእሰ ሊቃነ ጳጳሳት ገለጹ ንጴጥሮስን ጳውሎስን ምኽባር ኣብ ተልእኾ ኢየሱስ እጃምና ከነበርክት ንጽዋዕ ኣለና ከመይሲ ዘይፍጹማት ግን ከኣ ምሕረት ከም ዝተገብረሎም ሓጣን ኮይንና ክንነብር ከሎና ጸጋ ኣምላኽ ኣብ ሕይወትና የንጸባርቕ እዩ ድማ በሉ ቅዱስነቶም ቀጺሎም ብዛዕባ እቲ ኣብ መንጎ ጴጥሮስን ጳውሎስን ዘሎ ፍልሊ ኣስተንተኑ ቅድሚ ጸዋዕታ ምቕባሎም ጥራይ ዘይኮነስ ድሕሪ ጸዋዕታኦም እውን ከይተረፈ ብድሕረ ባይታዊ ታሪኽን ኣተዓባብያን ባህርያቶምን ይፈላለዩ እዮም ዝነበሩ ከመይሲ እቲ ሓደ ጐይታ ሓደ ዓይነት ሰባት ኣይገበሮምን በሉ ጴጥሮስን ጳውሎስን ብዝነበሮም ፍልልያት ንወንጌል ብፍሉይ ዝኾነ ቃሎም መስከርዎ እዚ ድማ ወንጌል ኣገዳሲ ክፍሊ እትብስራት ምዃኑ እዩ ዘጕልሕ ኣብ ጉባኤ ሃዋርያት ጴጥሮስን ጳውሎስን ተጻረርቲ ኣይነበሩን ድማ በሉ ብኣንጻሩ እኳ ደኣስ ብእተወሰነ መዳይ ምልክት ናይቲ ሓደ ዝኾነ መንፈስ ብምዃን ብዙሕ ካልእ ፍርያት ኣብ ሓደ ምሉእ ሕብረት ዝመርሑ ኮኑ ቅዱስ ኣቦናስ ዕባቢሎም ድማ እዞም ክልተ ጠበቓታት ሮማ ዝኾኑ ቅዱሳን ናይ ሕብረትን ሓድነትን ብድሆታት ከም ዘሕለፉን ሕጂ እውን እዚ ሓድነት እዚ ከም ምስጢር መለኮታዊ ህይወት ኮይኑ ከም ዝቕጽል ኣወጁ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ምስክርነቶም ክርስትያናዊ ህላዊ ኣብ ታሪኽ ናብ ግዝኣት ዘምርሕ ዘይኮነስ ናብ ኣገልግሎትን ሓድነትን ዕርቅን ዘተኰረ ምዃኑ ንምርግጋጽ ወሳነ ኣበርክቶ ገይሩ እዩ ድማ በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣማላድነት ቅዱሳን ጴጥሮስን ጳውሎስን ንቤተ ክርስቲያን ካቶሊካዊ ባህሪ ከም ዘለዋ ኣፍልጦ ንኽትህብ ክሕግዝዋ ጸልዮም። ኣብ መደምደምታ ድማ ቤተ ክርስቲያን ኣብ መንጎ ውልቀ ሰባትን ህዝብታትን ሕውነታዊ ርክብ ኣብ ምምዕባል ንሕብረት ዘዳኽም ወይ ዝጐድእ ዝኾነ ይኹን ነገር ንምርሓቕ ከምኡውን ኣብ ኢቁመናዊ መንገዲ ጸኒዓ ምስ ኩሉ ሰብ ብጥንቃቐ ብቕንዕናን ክትዛረብ ዘለዋ ኣገዳስነት ኣፍልጦ ትህበሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ጠበቓታት ሮማ ስለቲ ምእመናን ብጴጥሮሳዊ ምጽዋት ኣቢሎም ንዝገብርዎ ዘለዉ ደገፍ ምስጋናኦም ገሊጾም ንዅሎም ነበርቲ ርእሰ ኸተማ ኢጣልያ ድማ ቃል ሰላምታ ኣመሓላሊፎም። ትማሊ ሶኑይ ዕለት 29 ሰነ ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ጠበቓታት ሮማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተቐማጦ እዛ ርእሰ ኸተማ ኢጣልያ ቃል ሰላምታ ለጊሶም። ነቶም ኣብ ጥርናፈ ጴጥሮሳዊ ምጽዋት እተሳተፉ ኣብ መላእ ዓለም ዝርከቡ ምእመናን ድማ ኣመስጊኖም። ሎሚ ናይ ጴጥሮሳዊ ምጽዋት ምእካብ ንዝክር ኣለና። ንዅሎም እቶም ብልግሶም ንተኸታሊ ቅዱስ ጴጥሮስን ንዝገብሩ ኣገልግሎታትን ንምድጋፍ ዝተግሁ ሰባት ልባዊ ምስጋናይ ከቕርብ እደሊ እየ። ብእምነትን ብሓድነትን ብሓባር ንምምልላስ ክብሉ ድማ ድሕሪ ጸሎት መልኣከ እግዚኣብሔር ቃል ምስጋና ኣካፊሎም። እዚ ምጽዋት እዚ ኣብ ነፍሲ ወከፍ ዓመት ዝእከብ ንዕዮ ግብረ ሰናይ ርእሰ ሊቃነ ጳጳሳት ክምውልን ንባህርያዊ ሓደጋታትን ረድኤት ምሃብ ከምኡውን ኣብ መላእ ዓለም ንዝርከቡ ተኣፈፍቲ ማሕበረሰባት ንኽድግፉ ዘኽእሎም እዩ። ርእሰ ሊቃነ ጳጳሳት ነቶም ኣብ ዕለተ ክብረ በዓል ጠበቓታት እዛ ኸተማ ዝኾኑ ቅዱሳን ጴጥሮስን ጳውሎስን ክነግዱ ንዝመጹ ቃል ሰላምታን ምሕጽንታንን ከካፍሉ ሎሚ ዘዕረግዎ ጸሎቶም ብፍላይ ምእንቲ ሕሙማትን ተነጽሎ ዝስምዖም ዘለዉ ሰባትን ከምኡውን ምእንቲ እሱራት ከም ምዃኑ ገሊጾም። ነቶም ኣብ ከተማ ሮማ ዘገልግሉ ዘለዉ ካህናትን ሰቡፉ ህይወት ኣወዳትን ኣዋልድን እውን ኣመስግኖም ኣለኹ። ከመይሲ ብህላዊኦምን መዓልታዊ ኣገልግሎቶምን ነቲ ብዓቢ ክርስትያናዊ ልቦም ህያው ዝገብሩ ዘለዉ እዮም ክብሉ መስከሩ። ነቶም ኣብ ጐደናታት ሓለዋን ድሕንነትን ዘውሕሱ ሰባት እውን ምስጋና ይብጻሕኩም በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቶም ኣብ ቅርዓት ቅዱስ ጴጥሮስ ዘለዉ ግዳም ሓደር ሰባት ነቲ መመላእታ ናይ ግብረ ሰናይ ኣገልግሎታት ንምሕጋዝ ዝጽዕሩ ዘለዉ ሰባት እውን ሰላምታ ኣቕሪቦም። ኣብዚ ወርሒ እዚ ሕታማት ጋዜጣ ቫቲካን ታሪኽን ሓሳብን ርእቶታትን ናይቶም ኣብ ሕብረተሰብ ኣዝዮም እተገለሉን ተኣፈፍትን ሰባት የካፍላሎ ክብሉ እውን ኣመልከቱ። ብሓቂ የመስግነኩም ኣለኹ። ንዅሎም እቶም ነዚ ጋዜጣታት እዚ ኣበርክቶ ዝገብሩ ዘለዉ ድማ ሰናይ ትምኒተይ እገልጽ በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ነቲ ኣብ ከተማ ኣብ ዝፍጸም ዘሎ ተፈላለየ ፍጻሜታት ኣብ ግምት ብምእታው በዓለ ቅዱሳን ጴጥሮስን ጳውሎስን ብኽብ ዝበለ ድምቀት ዝጽምብሉ ዘለዉ ሓሳባቶም ኣካፊሎም። ንኣብነት ነቶም ኣብ መላእ ኢጣልያ ንዝርከባ ከተማታትን ዓድታትን ዝድግፉ ፕሮ ሎኮ ዝበሃል ማሕበር ወለንተይናታት ነቲ ናብ ኣደባባይ ቅዱስ ጴጥሮስ ዝወስድ ነዊሕ ጐደና ቪያ ኮንቺላስዮነ ብውቁብ ምንጻፍ ዕምባባታት ዝሰለሙ ወለንተይናታት እውን ኣመስገንዎም። ነፍሲ ወከፍ ዓመት ዕለት 29 ሰነ ወለንተይናታት ፕሮ ሎኮ ምንጻፍ ዕምባባታት ተጠቂሞም ውቁብ ንድፍን ስእልታትን ይፈጥሩ እዮም። እዚ መበል 13 ዓመት ናይዚ ኢዮን ፊዮራታ ዝተሰሚየ ፈጠራዊ ስራሕ እዩ ዝነበረ። ርእሰ ሊቃነ ጳጳሳት ነቶም ኣብዚ ዓመት እዚ ንቅዱስ ፍራንቸስኮስን ንዘደንቕ ፍጥረታትን እተወፈየ ዓመታዊ ምርኢት ጂራንዶላ ዲ ካስቴል ሳንታንጀሎ ዘዳለዉ ሰባት እውን ኣመስገንዎም። ጠቕላል ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ብፁእ ካርዲናል ማርዮ ግሬች ኣብ ራብዓይ ኣኼባ ፍሉይ ጉባኤ ሲኖዶስ ካርዲናላት ኣብ ዘካፈልዎ መደረ ተሳተፍቲ ነቲ ናይ ኣፈጻጽማ ደረጃታት ኣብ ህይወት ማሕበረሰብ ዘሎ ኣስተንትኖን ከም መስርሕ ገይሮም ክርእይዎ ጻውዒት ኣቕሪቦም። ዕቤት ናይ ምስማዕ ኣብቲ ተራ ንኡስን እዩ ዝግለጽ፣ ማለት ኣብ ትሕትና ናይ ርክባትና እዩ ዝምርኰስ። ምስቲ ንውግእን ቁጠባዊ ጸቕጥን ዝለመደ ጂኦፖለቲካዊ ኩነታትን ክነጻጸር ከሎ ድማ እዩ። እዚ ትምህርቲ እዚ ብሲኖዳዊ ጉዕዞ ንቤተ ክርስቲያን ዝወሃብን ዝቕጽልን ዘሎ ትምህርቲ እዩ። ሕጂ ድማ ንውሳኔታት ኣብ ግብሪ ንምውዓል ጥራይ ዘይኮነስ እቲ ኣብ ጉዕዞ ተረኽበ ተመክሮን ምስትውዓልን ኣብ ህይወት ማሕበረሰብ ንኽበስል ንምሕጋዝ ኣብ ግብሪ ምውዓሉን እዩ። እዞም ማሕበረሰባት እዚኣቶም ብግዲኦም ኣብ መላእ ዓለም ምስ ዝርከባ ኣብያተ ክርስቲያን ዝርርብ ብምስፋሕን ብምትሕብባርን ተወሳኺ ስጉምቲ ክወስዱ ተጸዊዖም ኣለዉ። ኣብቲ ብዕለት 27 ሰነ ድሕሪ ቐትሪ ኣብ ዝተኻየደ ራብዓይ ክፋል ኣኼባ ፍሉይ ጉባኤ ካርዲናላት ኣብ መእተዊ ነዚ ሓሳብ እዚ ኣካፈሉ። ብፁእ ካርዲናል ኣብቲ ዘካፈልዎ ሓሳባት ሲኖዶስ ንሲኖዳውነት ኣብ 2021 ክጅምር እንከሎ ክሳብ ክንደይ ስፍሓት ዘለዎ ተሳትፎ ከም ዘምጽእ ዝሓስቡ ዝነበሩ ውሑዳት ኣይነበሩን ድማ በሉ። ኣብ ውሽጢ ቤተ ክርስቲያን ዘሎ ተፈላለየ ኩነታት ኣብ ገሊዮ ኣጋጣሚታት ንመጀመርታ ግዜ ኣብ ናይ ምስማዕን ናይ ቤተ ክርስቲያን ምስትውዓልን ተሳቲፎም ዝተፈላለየ መንገድታት ብምስዓብ ድኻምን ምፅራርን የጋጥሞም እኳ እንተነበረ፣ ግን ከኣ ንውህበትን ሓላፍነትን ናይ ኩሉ ወዲ ሰብ ኣኽቢርካ ምሕሳብ ብሓባር ናይ ምጉዓዝ ባህጊ ኣፍልጦ ብምሃብ እዩ ዝተገብረ። እቲ ሲኖዶስ ዘሕለፎ ተመክሮ በቲ ኣብ መንፈስ ዝግበር ዝርርብን ሜላታትን ኣጸቢቑ ተደገፈ እዩ። እዛ ኣስተንትኖ እዚ ኣብ መንጎ ጭቡጥ መንፈሳዊ ዝርርብን ኣብ መንጎቲ ብመንፈስ ዝግበር ዘተን ማለት ኣብ መንጎቲ ዝተንስአ ጐይታ ከም ዕዮ መንፈስ ቅዱስ ገይሩ ኣብ ማእከልና ዘካይዶ ዘሎ ሓባራዊ ምዝርራብን ምክፋልን ዓብዪ ፍልሊ ምርዳእን ስለ ዝሓዘ ብስለት ይረክብ ኣሎ ክብሉ እውን መስከሩ። እዚ ሕጂ ዝካየድ ዘሎ ናይ ትግባሬ ደረጃ ኣብያተ ክርስቲያን ህያባተንን ተመክሮታተንን ንኽልዋወጣ ዘኽእለን እዩ። እዚ ድማ ሓደ ህዝቢ ኣምላኽ ናይ ምዃንና ስምዒት ከስፍሕ ይኽእል እዩ። ይኹን እምበር ነፍሲ ወከፍ ባህሊ ነቲ ኣብ ባህልታትን ትካላትን ጉስነታዊ ልምድታትን ርክባትን ቤተ ክርስቲያን ብመሰረት እዚ ዘመን እዝን መንገድታቱን ዝመንጨወ ናይ ምስትውዓል መስርሓት ስለ ዝቕበልን ስለ ዝትርጉምን ብእኡ ዝካየድ መስርሕ ኣይኮነን ድማ በሉ። ነዚ መስርሕ እዚ ንምስዓብ ሓፈሻዊ ቤት ጽሕፈት ጉባኤ ሲኖዶስ ናብቲ ኣብ ወርሒ ጥቅምቲ 2028 ክካየድ ተመዲቡ ዘሎ ኣቅላስያዊ ጉባኤ ዝመርሕ መንገዲ ከም ዝጀመረን እቲ ዕላማ ድማ ነቲ ኣብ ጉዕዞ ሲኖዶስ ዝማዕበለ ኣስተንትኖ በብቕሩብ ናብ ህይወት ማሕበረሰብ ምትርጓምን ከምኡውን ኣብ መንጎ ጂኦግራፍያውን ባህላውን ርሕቀት ዘሎ ኩንነታት እናዓበየ ዝኸይድ ዘሎ ምልውዋጥን ንምድንፋዕ እዩ። እዚ መስርሕ እዚ ኣገልግሎት ርእሰ ሊቃነ ጳጳሳት ንመላ ህዝቢ ኣምላኽ ተሳትፎ ኣብ ምትብባዕ መሰረታዊ ምዃኑ እውን የጉልሕ። ጎኒ ጎኒ እዚ ድማ ጉጅለታት መጽናዕቲ ሲኖዶስን ተሳትፎ ካህናትን ቅቡኣት ኣገልግልትን ሰብ ፉይ ህይወትን ሰብኡትን ኣንስትን ኣቅላስያውያን ማሕበራትን ምንቅስቓሳትን ትምህርታውያን ትካላትን ስድራ ቤታትን መንእሰያትን ከምኡውን ኣብ ዝተፈላለዩ ኣከባቢ ዝርከቡ ማሕበረሰባትን ዝሳተፍዎ እዩ። እዚ ትግባር እዚ ኣብ ዝተፈላለየ ደረጃታት ዝቖመ ብ4 ግስታት ዝተመልከተ ድማ እዩ። ቀዳማይ ምዝካር ንማሕበረሰብ ኣብ መንጎ ኣብያተ ክርስቲያንን ሕብረት ዝምዕብለሉ ተልእኾ ዝድግፍን ናይ ምልውዋጥ ቀላሲ ሓይሊ ንኽነብሩ ምሕጋዝ፣ ነቲ ናይ መጀመርታ ናይ ምስማዕ ደረጃ ብምድጋም ዘይኮነስ ነቲ ድሮ ዝወፀ ቅውም ሓሳባት ምቕባል እዩ። ከምኡውን ሓባራዊ ተግባርን ውጥረትን ንምንባብን ንምትርጓምን ንቤተ ክርስቲያን ንሓደስቲ ኣመለኻኽታታት ብምክፋል ድማ ኣብ መወዳእታ ነቲ ተገብረ ጉዕዞ ናብ ሸቶ ሓድነት ንምምላስን ንምጽምባልን እዩ ክብሉ ድማ መስከሩ። ኣብ መንጎ ተመክሮ ፍሉይ ጉባኤ ካርዲናላት ጉዕዞ ሲኖዳውነትን ዘሎ ምትእስሳር እቲ ጉባኤ ካርዲናላት ካብ ብሱል መንፈሳውነት ቤተ ክርስቲያን ወጻኢ ብሰፊሑ ብሲኖዳዊ መንገዲ ስለ ዝካየድ እዩ። በዚ ምኽንያት እዚ ሓባራዊ ህላዌ መንፈስ ቅዱስ ክልተ መስርሓት ናይ ሓደ ሕብረት እዩ ዝገልጽ። በቲ ሓደ ሸነኽ እቲ ህያው ተዘክሮ ናይቲ መምህርና ክርስቶስ ነቶም ቀዳሞት ደቀ መዛሙርቱ ከም ዝምድናዊ ኣገባብ ምምሕዳር ዝሃቦም ጉባኤያዊ ሕብረት ተባሂሉ ተጸዊዑ ይርከብ። በቲ ኻልእ ሸነኽ ከዓ ሲኖዶስ ዓበይቲ ኣኼባታት ህያው ዝኽሪ ናይቲ ንነፍሲ ወከፍ ኣብ ኣከባቢ ትርከብ ቤተ ክርስቲያን ዝፍጽምን ኣብ ውህበት ሓድነት ብቅዱስ ቁርባን ከም እንሳተፍ ዝገብር ሕውነታውን ስነ መለኮታውን ሕብረት ኮይኑ ሕጂ ናብ ሓድሽ ኣስተንትኖን ምስክርነትን ተጸዊዑ ኣሎ በሉ። ነቶም ብጾቶም ካርዲናላት ብቐጥታ ብምዝራብ ድማ መደረኦም ደምደሙ። ገሊአን ነዚ ናይ ትግባሬ ደረጃ ክመርሓ ተጸውዓ ኣብ እተፈላለየ ከባቢታት ዝርከባ ኣብያተ ክርስቲያን ክስርሓሉ እንከሎ፣ ካልኦት ከዓ ብላዕለወት ኣባይቲ ጽሕፈት ቅድስቲ መንበር ኩርያ ሮማና ኣቢለን ንኣድማሳዊት ቤተ ክርስቲያን የገልግል ኣለዋ። ይኹን እምበር ኩላቶም ናይ ቤተ ክርስቲያን ሕብረት ናይ ምሕላውን ተልእኾ ቤተ ክርስቲያን ናይ ምድጋፍን ሓላፍነት ኣለዎም። በዚ ምኽንያት እዚ ጉባኤ ካርዲናላት ኣብ ኣፈጻጽማ መስርሕ ሲኖዳውነት ዝገብሩ ኣበርክቶ ብፍላይ ኣገዳሲ ክኸውን እዩ። ኣብዛ ዓሚቕ ለውጥታትን እናወሰኸ ዝኸይድ ዘሎ ብድሆታትን ዝመልአት ዓለም ሲኖዳውነትን ማሕበረሰብ ቤተ ክርስቲያን ንሕቶታት ደቂ ሰብ ንኽሰምዕን ነቲ ክውሰድ ዘለዎ ስጉምትታት ብሓባር ክንፈልጥን ክሕግዝ ዝኽእል ሚስዮናዊ ምንጪ እዩ ዝመስል።
0: እዚ ዜና ቫቲካን እዩ መርበብ ታሊታኩምን ዘይሕጋዊ ምስግጋር ደቂ ሰባትን ዘመናዊ ምዝመዛንን ምምካት ትምህርቲ መሰረታዊ ኣመራርሓን ኣህጉራዊ ምትሕብባርን ኣብ ዘስፋሓሉ ዘሎ እዋን ታይላንድ ካብ 23 ሃገራት ዝመፁ ካቶሊካውያን መራሕቲ ፀረ ዘይሕጋዊ ምስግጋር ሰባት ካብ ዕለት 24 ክሳብ ዕለት 30 ሰነ ዘሳተፈ ዓውዱ ጉባኤ ከምዘአንገደት ዜና ቫቲካን ሊካስ ኣገልግሎት ዜና ዝሃቡ ሓበሬታ ጠቂሱ የመላኽት ሻድሻይ ዓለምለኻዊ ሕታም ዘይ ሕጋዊ ምስግጋር ደቂ ሰባትን ዘመናዊ ምዝመዛን ንምምካት ዝዓይ ማሕበር ታሊታኮም ናይ ኣመራርሓ ህንፀት ዘማእከል ዓውደ ጉባኤ ካብ 24 ክሳዕ 30 ሰነ ኣብ ሳንፍራን ምዕራባዊ ሸነኽ ባንኮግ ኣብ ዝርከብ ማዕከል ህንፀት ጉስነት ባንፉ ዋን ካብ 23 ሃገራት ዝመፁ 30 ተጋባእያን ኣሳቲፉ ከም እተኻየደ ዜና ቫቲካን የመላኽት ታሊታኮም ኣትጓል ተንስኢ እብለክ ኣለኹ ዝተሰሚየ ዓለም ለኻዊ መርበብ ዘይሕጋዊ ምስግጋር ደቂ ሰባት ንምክልኻል ካብ ሞት ዝድሓኑ ንምክልኻልን ነቲ ሰባት ንምዝመዛ ተቓላዕቲ ዝገብሩ ስርዓታዊ ኩነታት ንምፍታሕን ዝዓይን ዝሓንፅን እዩ ብመሰረት ዳሕርዋይ ግምታት ኣብ መላእ ዓለም ኣስታት 49.6 ሚልዮን ሰባት ኣብ ዘመናዊ ባርነት ወዲቖም ከም ዝርከቡን ካብዚኦም እቶም 27.6 ሚልዮን ኣብ ግዱድ ስራሕ 2 ሚሊዮን ድማ ኣብ ግዱድ መርዓ ዝርከቡ ኮይኖም ቤት ፅሕፈት ውድብ ሕብራት ሃገራት ጉዳያት ኣፀፋርስን ገበንን ኣብ 2022 ዓመተ ምሕረት ቁፅሪ ናይቶም ዝተረኽቡ ጉዳያት ዘይሕጋዊ ምስግጋር ሰባት ካብቲ ኣብ 2019 ዓመተ ምሕረት ዝነበረ ብ25 ሚእታዊ ዝለዓለ ምዃኑ ዘረጋግፅን ጉዳያት ህፃናት ብ31 ሚእታዊ ከም ዝወሰኸን ካብቶም ዝተለለዩ ጉዳያት ደቂ ኣንስትዮን ኣዋልድን 71 ሚእታዊ ምዃኑ እዩ ዝሕብር ኣህጉራዊ ውድብ ዕዮ ግዱድ ዕዮ ኣብ ዓመት ኣስታት 236 ቢልዮን ዶላር ኣሜሪካ ዘይሕጋዊ መኽሰብ ከም ዘምፅእን ግዱድ ፀታዊ ምዝመዛ ድማ 173.2 ቢልዮን ዶላር ኣሜሪካ ወይ ዳርጋ 3/4 ናይቲ ጠቕላላ መኽሰብ ከም ዝበፅሕን ይግምት ኤሽያን ፓሲፊክን ዝኸበደ ፀር ዘመናዊ ባርነት ዝከማ ኣህጉራት ኮይነን 29.3 ሚልዮን ሰባት ኣብ ምዝመዛ ይነብሩ ከም ዘለዉ ይግመት ኣብቲ ዞባ ዝካየድ ግዱድ ዕስክርና ዓመታዊ ኣስታት 62 ቢልዮን ዶላር ኣሜሪካ ዘይሕጋዊ መኽሰብ ከም ዘምፅእ ኣህጉራዊ ውድብ እዮ ይግመት ቤት ፅሕፈት ውድብ ሕብራት ሃገራት ጉዳያት ኣፀፋርስን ገበንን ብተወሳኺ ደቡባዊ ምብራቕ እስያ ምስናይ ኣብ መስመር ምትላል ውህደታት ዝተኣሳሰር ቀንዲ ማእከል ዘይሕጋዊ ምስግጋር ሰባት ምዃኑ ኣለልዩ ብውሕዱ 300,000 ዘይሕጋዊ ምስግጋር ሰባት ኣብ መላእ ሚያንማር ካምቦጃ ላኦስን ፊሊፒንስን ኣብ ዝርከባ ማእከላት ምትላል ክሰርሑ ከም ዝተገደዱ ይግመት እዞም ገበኔናታት ትካላት ዓመታዊ ካብ 50 ክሳብ 75 ሚልዮን ዶላር ኣሜሪካ ግመት ኣታዊ ዘምፅኡ ኮይኖም ስራሕት ምትላል ንምስፋሕ ሰብ ስርሖ ኣስተውዕሎ ዓሚቕ ሓሶት ምሉእ ብምሉእ ብሰብ ስርሖ ኣስተውዕሎ እተቐየረ ወይ እተፈጥረ ስነ ኣሕዛዊ ትሕዝቶ እውን ዝጥቀሙ እያቶም ብማዕቡል ዓሚቕ ትምህርቲ ኣቢልካ ሰብ ስርሖ ኣስተውዕሎ ንገጽ ክትክኦ ምንቅስቓስ ኣካላት ክቕይር ወይ ከዓ ድምፂ ሓደ ሰብ ኣብ ክውንነት ዘይተፈፀመ ነገራት ከም ዝዛረብ ወይ ከም ዝገብር ክገብሮ ይኽእል እዩ እደ ጥበብና መዝመዙ ይመፁ ኣለዉ በዚ ምኽንያት እዚ ድማ ማሕበር ሃገራት ደቡባዊ ምብራቕ እስያ ግዳት ንግዲ ኣብ ትሕቲ ቁፅፅር ሸየጥቲ እንከለዉ ብዝፈፀሙ ወገባናት ከይኽሰሱ ንምርግጋፅ ናይ 2025 ዓ ም መምርሒ ናይ መቕፃዕቲ ዘይምህላው መሰረታዊ ሕጊ ኣፅዲቑ ይርከብ ብናይ ታሊታኩም ኣህጉራዊ ሕብረት ላዕለዎት ኣሕልቕ ማሕበራት ሰብ ውፍ ሂወት ደናግል ዝተዋደደን ኣብ ናይሮብም ዝርከብ ታንጋዛ መንበረ ጥበብን ኣብ ሮማ ዝርከብ ጳጳሳዊ መንበረ ጥበብ ቅዱስ መስቀልን ብምትሕብባር ዝተዳለወ ዓመታዊ ዓለም ሓቆፍ መደብ ህንፀት ኣብ ውሽጢ መርበብ ታሊታኩም ንዝርከቡ መራሕቲ ንስርዓታዊ ተቓላዕነት ምላሽ ክህቡ የዳሉ ብኮንራንድ ኢልተን ትካል ዝድገፍ እቲ ድቑል ስልጠና ጽኑዕ ናይ መስመር መርበባዊ ምድላው ስልጠናን ኣብ ቅጥዒ መርሕነት ሲኖዳውነት ሓሳብ ብንሓሳብ ናይ ምልውዋጥ ክእለት ከምኡውን ኣብ መደብ ውጥን ዘተኮረ ጽዑቕን ጭቡጥን ስነ ኣሃዛውን ዘጣመረ እዩ ኣብዚ ናይ ሎም ዓመት ምትእኽኻብ ሓደ ካብቲ ቀንዲ ጐሊሑ ዝረአ ትምህርቲ ብኸመይ ሓደ ካብቶም ድልዱላት መከላ ኸልታት ኣንጻር ዘይሕጋዊ ምስግጋር ደቂ ሰባት ክኸውን ከም ዝኽእል ዘርኢ ኣቀራርባ ታሊታኩም ታይላንድ ምዃኑ ዜና ቫቲካን ليكاس أكل غلوت زينا زحبو حبريتات أغيسو يملاغت رسالي كان باباسات لنمان بالعصر تربعته أبزح حلف السمون متخطاطالي بكبيدر داماريت نيز تحار مهز بفنزويلا الحرزة قربو صلوتن حقزن على تران تشعة سنة أقامشت أربعة نت بشدشت ريختر زي عقنور داماريت أبسامين رساكتا ما كاراكاس كمتسام عن وجلتات عالحن هيوات دما كبموت زرحانو السابات نقرر خبو تصفى بمقبار رابعي معالت بزي مقولات نعسران أربعة ساعات يسرحو كمزلو زينا فاتي كان يرقاقت دحري اتزا حلف الصمون زقاتما اعناوي رقداماريت صنوي على تسران تشعة سنة اقامشات اب فنزويلا زقاتما رقداماريت برقساو يعنن هتو تردي اتزهبون قجلتات ادحن هيوتن زي فرسو عناتات اب مقلاين تقبيرو مزدرفو سبات اب مركابن اب زتوافرو الوان زقاتما كوينو حدا بعد السلطان حقرو بايتو فنزويلا بسنكي اتعلى تران تشعة سنة زقات امر ادا ماريات توسخ قد ات اسعبو ديو ايس عبن زي حبر بون بوزق اربت ابتعب كمزيل انكم ملاخت اتي على تران اربعة سنة زقات امر كل تغتغتات على رؤ ادا ماريتن استات شحن حموش ميتن سبات كمزق اتلان اتي نعي مدحن زعرتات بفلعي ابتي كبابي قد ات زقات امرلو لا قواي رازتا كورا ايو استات حمسة شعدك تبعت عندك نستين هذ أناتن كامزت أفو أخبرن كله أب نفس وقف ساعات كأبيه وتزلو سبات ناي مركب تقله أن أنا كي يخيد علو رسالي كان بابا سات اليوم مبر عصر تربعتن زحلف السنبات على ترانش ممتن سنفرك مع عالتي أب كرات كدوس بيتروس كابوش تونس عن زمزم من فساو يانا نقادو حبيرام كبحاري مسكوت كوينم لحرز عرقو صلوة ملعك أقزي أبهير أب زسمع عوا مدارة نخلهم إتهم بطر دمريت تقود والسبات تبكي ركب كامزلو ومقليزهم نتهم ناي مدلاين مدحانين نتعارتات بلقزز في تسمو سبات اون كم زمسكنو ززكار كوينو كيلاتات كم زغلتو دحري بحري وحدقا ناي مجمرت اربعان شمونتن كسع سبع انقلتن ساعتات نو مدحان وسان اقوان تخونة اب تحت فرس راس التعاز او السبات مقبن ماين انتراقيبون بهوات كس انحو كم زخ ارزفلات كوينو فنزويلان منقستي زمارحو ناي مدحان تعارتات تسلالوت كم زلوون بقع اون كم زيكو كونن بمغلاص برتعانا قفيتا يقربو كم زلو يحبر زي كم زيلون كلور سبيهر فنزويلا ديلسي رودريغاز كاب مال العالم زمتسو لعلي كل تشعن شدوش تميتن سرحتينا تاتا دحن هيوات زي سلطنو ناي من داي بق عط زلوهم أخلاباتن مقابرياتاتن حيزم بممتا عم اتي بهوات زرفو سبات مدلاي زكبر تسعلي كقدس المخوانو نهزبي كم زرقا قصد ون ينكار كبراتنا كبران سمعتنا سلامك تتالكم نمسكن ناي لامي مدى بفنونا أبزي الزازم أبنيت بحمد الفنوك سابن الراقب بدحان السلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

0: ሐደስት ሜትሮፖሊሳውያን ሊቀ ጳጳሳት ከፍጹም ሙሐኖም ድማ በመሐባር እዛም በመስቀል ዘተሰለሙ አክሚም በሐቂ ነፍስ ወከፍ ጓሳ ከመ ወነን አይ ነፍስ ወከፍ ክርስቲያን ከመ ብዙሐት ገን ሸላት መጓሳ ጎይታ በሐላፍነት ተዋሃቦም አህዋትን አሃትን አብመን ኮባም ሒዞም ጉልበቶምን ግዚኦምን ጻዕሮምን ሕይወቶምን ከይተረፈ መእንታኦም ክስውኡን ዘለዎም ተወፋይነት ዝገልጹ እዮም ኣብ ሕማረት እዚ ገዛእ ርእስ ኸበጃ ምግባር እዚ ዋንጌል ንኹሉ ሰበክ በጽሖ ብመለታ ዓለም ከዓ ኣብኡ ስኒትን ስምምዐን ክትረክብ ዝብል ባሕጊ እዩ ቢሎም ርእሰ ሊቃነ ጳጳሳት ብተወሳኺ ነዚ ስምዒት እዚ ነቶም ኣብኡ እተኣከቡ ኣባላት ልኡኽ ናይ ቁስጥንጥንያ ናይ ሕረት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ብሓጎስ ሰላምታ ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ኣብ መወዳእታ ቅዱስ ኣቦናን ቅዱሳን ጴጥሮስን ጳውሎስን ኣብ ዓሰር መድሓኒና ኣብ ናይ ሕብረት ጉዕዞና ክድግፉና ንጸሊ። እዚ መገዲ እዚ ጐይታ ኣብ መወዳእታ ድራር ናብ ኣቦ ዝጸለየሉ ብተኣማንነት ተስፋ ክንምነዮ ዝመሓረና ዓላማን እዩ እንክብሉ ዝለገሶ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሶኑይ ፍርቂ መዓልቲ ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ኣብ ዘዕረግዎ ጸሎት መላክ እግዚኣብሔር ኣብ ዘካፈልዎ ኣስጠንትኖ ቃል ኣምላኽ እዞም ቅዱሳን ሐዋርያት ብባሕርያትን ብተዓባብያን ኣዝዮም እተፈላለዩ እኳ እንተነበሩ መንፈስ ቅዱስ ግን ንረብሓ ቤተ ክርስቲያን ናብ ሓድነት ከም ዝመርሖም ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሶኑይ ኣብ ቅርዓት ቅዱስ ጴጥሮስ ምስ ነጋድያንን መንፈሳውያን በጻሕትን ብምኽንያት በዓለ ቅዱሳን ጴጥሮስን ጳውሎስን ጸሎት መላእከ እግዚኣብሔር ኣዕሪጎም። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ ከም ዝገለጽዎ ኣብዛ ባህሩር እትቕሎ ዘላ ከተማ ሮማ እዛ መዓልቲ እዚኣ ንምእመናን ነቲ ንቤተ ክርስቲያን ናይ ሮማ ምስ ኩለን ካልኦት ኣብያተ ክርስቲያን ዓለም ብፍቕርን እምነትን ዘጣመረ ምትእስሳር ከም ዘዘኻኽሮም ገለጹ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ሰማዕትነት ቅዱሳን ጴጥሮስን ጳውሎስን ኣብ ከተማ ሮማ ከም ማሕተም ኣብ ሓድሽ ኪዳን ኮይኑ ዝምስክር ምዃኑ ገሊጾም፣ እዚ ድማ ዕምቆት ፍቕሪ ክርስቶስ እዩ ዝገልጸልና በሉ። ወንጌል ክርስቶስ ብምሳሌያዊ ኣገላልጻ ኣብ ከተማ ሮማ ሱር ክሰድድ ዝኸኣለ ብቓሎምን ሰማዕትነቶምን እዩ። ኣብዚ ኣብ ርእሲ ከተማ ሃፀያዊ ግዛኣት ብሓድሽ ፍልጠት ኣምላኽ ደረት ዘይብሉ ክብሪ ነፍሲ ወከፍ ወዲ ሰብን ሓድሽ ምርዳእን ሓያል ተሓድሶ ዘለዎ ሓይሊ ከም ግዛኣት ዘይኮነስ ንህይወት ደቂ ሰባት ከም ምግልጋል እዩ ዝነበረ በሉ። እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዓኡ ንምስዓብ ዘቕረቦ ጻውዒት ክሳብ ሕጂ ካብ ርእሰ ከተማታት ክሳብ ርሑቕ ቦታታት በቶም ንጸዋዕታዊ ምላሽ ክህቡ ዝመረጹ ሰባት ይስማዕ ከም ዘሎውን ርእሰ ሊቃነ ጳጳሳት ገለጹ። ንጴጥሮስን ጳውሎስን ምኽባር ኣብ ተልእኾ ኢየሱስ እጃምና ከነበርክት ንጽዋዕ ኣለና። ከመይሲ ዘይፍጹማት ግን ከኣ ምሕረት ከም ዝተገብረሎም ሓጣን ኮይንና ክንነብር ከሎና ጸጋ ኣምላኽ ኣብ ሕይወትና የንጸባርቕ እዩ ድማ በሉ። ቅዱስነቶም ቀጺሎም ብዛዕባ እቲ ኣብ መንጎ ጴጥሮስን ጳውሎስን ዘሎ ፍልሊ ኣስተንተኑ። ቅድሚ ጸዋዕታ ምቕባሎም ጥራይ ዘይኮነስ ድሕሪ ጸዋዕታዎም እውን ከይተረፈ ብድሕረ ባይታዊ ታሪኽን ኣተዓባብያን ባህርያቶምን ይፈላለዩ እዮም ዝነበሩ። ከመይሲ እቲ ሓደ ጐይታ ሓደ ዓይነት ሰባት ኣይገበሮምን በሉ። ጴጥሮስን ጳውሎስን ብዝነበሮም ፍልልያት ንወንጌል ብፍሉይ ዝኾነ ቃሎም መስከርዎ። እዚ ድማ ወንጌል ኣገዳሲ ክፍል እትብስራት ምዃኑ እዩ ዘጉልሕ። ኣብ ጉባኤ ሐዋርያት ጴጥሮስን ጳውሎስን ተጻረርቲ ኣይነበሩን ድማ በሉ። ብኣንጻሩ እኳ ደኣስ ብእተወሰነ መዳይ ምልክት ናይቲ ሓደ ዝኾነ መንፈስ ብምዃን ብዙሕ ካልእ ፍርያት ኣብ ሓደ ምሉእ ሕብረት ዝመርሑ ኮኑ። ቅዱስ ኣቦና ስዕባ ቢሎም ድማ እዞም ክልተ ጠበቓታት ሮማ ዝኾኑ ቅዱሳን ናይ ሕብረትን ሓድነትን ብድሆታት ከም ዘሕለፉን ሕጂ እውን እዚ ሓድነት እዚ ከም ምስጢር መለኮታዊ ህይወት ኮይኑ ከም ዝቕጽል ኣወጁ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ምስክርነቶም ክርስትያናዊ ህላዊ ኣብ ታሪኽ ናብ ግዝኣት ዘምርሕ ዘይኮነስ ናብ ኣገልግሎትን ሓድነትን ዕርቅን ዘተኰረ ምዃኑ ንምርግጋጽ ወሳነ ኣበርክቶ ገይሩ እዩ ድማ በሉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣማላድነት ቅዱሳን ጴጥሮስን ጳውሎስን ንቤተ ክርስቲያን ካቶሊካዊ ባህሪ ከም ዘለዋ ኣፍልጦ ንኽትህብ ክሕግዝዋ ጸልዮም። ኣብ መደምደምታ ድማ ቤተ ክርስቲያን ኣብ መንጎ ውልቀ ሰባትን ህዝብታትን ሕውነታዊ ርክብ ኣብ ምምዕባል ንሕብረት ዘዳኽም ወይ ዝጐድእ ዝኾነ ይኹን ነገር ንምርሓቕ ከምኡውን ኣብ ኢቁመናዊ መንገዲ ጸኒዓ ምስ ኩሉ ሰብ ብጥንቃቐ ብቕንዕናን ክትዛረብ ዘለዋ ኣገዳስነት ኣፍልጦ ትህብ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ጠበቓታት ሮማ ስለቲ ምእመናን ብጴጥሮሳዊ ምጽዋት ኣቢሎም ንዝገብርዎ ዘለዉ ደገፍ ምስጋናኦም ገሊጾም፣ ንኹሎም ነበርቲ ርእሰ ከተማ ኢጣልያ ድማ ቃል ሰላምታ ኣመሓላሊፎም ትማልሶኒ ዕለት 29 ሰነ ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ጠበቓታት ሮማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተቐማጦ እዛ ርእሰ ከተማ ኢጣልያ ቃል ሰላምታ ለጊሶም ነቶም ኣብ ጥርናፈ ጴጥሮሳዊ ምጽዋት እተሳተፉ ኣብ መላእ ዓለም ዝርከቡ ምእመናን ድማ ኣመስጊኖም ሎሚ ናይ ጴጥሮሳዊ ምጽዋት ምእካብ ንዝክር ኣለና ንዅሎም እቶም ብልግሶም ንተኸታሊ ቅዱስ ጴጥሮስን ንዝገብሩ ኣገልግሎታትን ንምድጋፍ ዝተግሁ ሰባት ልባዊ ምስጋናይ ከቕርብ እደሊ እየ ብእምነትን ብሓድነትን ብሓባር ንምምልላስ ክብሉ ድማ ድሕሪ ጸሎት መልኣከ እግዚኣብሔር ቃል ምስጋና ኣካፊሎም እዚ ምጽዋት እዚ ኣብ ነፍሲ ወከፍ ዓመት ዝእከብ ንዕዮ ግብረ ሰናይ ርእሰ ሊቃነ ጳጳሳት ክምውልን ንባህርያዊ ሓደጋታትን ረድኤት ምሃብ ከምኡውን ኣብ መላእ ዓለም ንዝርከቡ ተኣፈፍቲ ማሕበረሰባት ንኽድግፉ ዘኽእሎም እዩ ርእሰ ሊቃነ ጳጳሳት ነቶም ኣብ ዕለተ ክብረ በዓል ጠበቓታት እዛ ኸተማ ዝኾኑ ቅዱሳን ጴጥሮስን ጳውሎስን ክነግዱ ንዝመጹ ቃል ሰላምታን ምሕጽንታንን ከካፍሉ ሎሚ ዘዕረግዎ ጸሎቶም ብፍላይ ምእንቲ ሕሙማትን ተነጽሎ ዝስምዖም ዘለዉ ሰባትን ከምኡውን ምእንቲ እሱራት ከም ምዃኑ ገሊጾም ነቶም ኣብ ከተማ ሮማ ዘገልግሉ ዘለዉ ካህናትን ሰቡፉ ህይወት ኣወዳትን ኣዋልድን እውን ኣመስግኖም ኣለኹ ከመይሲ ብህላዊኦምን መዓልታዊ ኣገልግሎቶምን ነቲ ብዓቢ ክርስትያናዊ ልቦም ህያው ዝገብሩ ዘለዉ እዮም ክብሉ መስከሩ ነቶም ኣብ ጐደናታት ሓለዋን ድሕንነትን ዘውሕሱ ሰባት እውን ምስጋና ይብጻሕኩም በሉ ርእሰ ሊቃነ ጳጳሳት ኣስዒቦም ነቶም ኣብ ቅርዓት ቅዱስ ጴጥሮስ ዘለዉ ግዳም ሓደር ሰባት ነቲ መመላእታ ናይ ግብረ ሰናይ ኣገልግሎታት ንምሕጋዝ ዝጽዕሩ ዘለዉ ሰባት እውን ሰላምታ ኣቕሪቦም ኣብዚ ወርሒ እዚ ሕታማት ጋዜጣ ቫቲካን ታሪኽን ሓሳብን ርእቶታትን ናይቶም ኣብ ሕብረተሰብ ኣዝዮም እተገለሉን ተኣፈፍትን ሰባት የካፍላሎ ክብሉ እውን ኣመልከቱ ብሓቂ የመስግነኩም ኣለኹ ንዅሎም እቶም ነዚ ጋዜጣታት እዚ ኣበርክቶ ዝገብሩ ዘለዉ ድማ ሰናይ ትምኒተይ እገልጽ በሉ ርእሰ ሊቃነ ጳጳሳት ልዮን ወሲኾም ነቲ ኣብ ከተማ ኣብ ዝፍጸም ዘሎ ተፈላለየ ፍጻሜታት ኣብ ግምት ብምእታው በዓለ ቅዱሳን ጴጥሮስን ጳውሎስን ብኽብ ዝበለ ድምቀት ዝጽምብሉ ዘለዉ ሓሳባቶም ኣካፊሎም ንኣብነት ነቶም ኣብ መላእ ኢጣልያ ንዝርከባ ከተማታትን ዓድታትን ዝድግፉ ፕሮ ሎኮ ዝበሃል ማሕበር ወለንተይናታት ነቲ ናብ ኣደባባይ ቅዱስ ጴጥሮስ ዝወስድ ነዊሕ ጐደና ቪያ ኮንቺላስዮነ ብውቁብ ምንጻፍ ዕምባባታት ዝሰለሙ ወለንተይናታት እውን ኣመስገንዎም ነፍሲ ወከፍ ዓመት ዕለት 29 ሰነ ወለንተይናታት ፕሮ ሎኮ ምንጻፍ ዕምባባታት ተጠቂሞም ውቁብ ንድፍን ስእልታትን ይፈጥሩ እዮም እዚ መበል 13 ዓመት ናይዚ ኢዮን ፊዮራታ ዝተሰሚየ ፈጠራዊ ስራሕ እዩ ዝነበረ ርእሰ ሊቃነ ጳጳሳት ነቶም ኣብዚ ዓመት እዚ ንቅዱስ ፍራንቸስኮስን ንዘደንቕ ፍጥረታትን እተወፈየ ዓመታዊ ምርኢት ጂራንዶላ ዲ ካስቴል ሳንታንጀሎ ዘዳለዉ ሰባት እውን ኣመስገንዎም ጠቕላል ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ብፁእ ካርዲናል ማርዮ ግሬች ኣብ ራብዓይ ኣኼባ ፍሉይ ጉባኤ ሲኖዶስ ካርዲናላት ኣብ ዘካፈልዎ መደረ ተሳተፍቲ ነቲ ናይ ኣፈጻጽማ ደረጃታት ኣብ ህይወት ማሕበረሰብ ዘሎ ኣስተንትኖን ከም መስርሕ ገይሮም ክርእይዎ ጻውዒት ኣቕሪቦም ዕቤት ናይ ምስማዕ ኣብቲ ተራን ንኡስን እዩ ዝግለጽ ማለት ኣብ ትሕትና ናይ ርክባትና እዩ ዝምርኮስ ምስቲ ንውግእን ቁጠባዊ ጸቕጥን ዝለመደ ጂኦፖለቲካዊ ኩነታትን ክነጻጸር ከሎ ድማ እዩ እዚ ትምህርቲ እዚ ብሲኖዳዊ ጉዕዞ ንቤተ ክርስቲያን ዝወሃብን ዝቕጽልን ዘሎ ትምህርቲ እዩ ሕጂ ድማ ንውሳኔታት ኣብ ግብሪ ንምውዓል ጥራይ ዘይኮነስ እቲ ኣብ ጉዕዞ ተረኽበ ተመክሮን ምስትውዓልን ኣብ ህይወት ማሕበረሰብ ንኽበስል ንምሕጋዝ ኣብ ግብሪ ምውዓሉን እዩ እዞም ማሕበረሰባት እዚኣቶም ብግዲኦም ኣብ መላእ ዓለም ምስ ዝርከባ ኣብያተ ክርስቲያን ዝርርብ ብምስፋሕን ብምትሕብባርን ተወሳኺ ስጉምቲ ክወስዱ ተጸዊዖም ኣለዉ ኣብቲ ብዕለት 27 ሰነ ድሕሪ ቐትሪ ኣብ ዝተኻየደ ራብዓይ ክፋል ኣኼባ ፍሉይ ጉባኤ ካርዲናላት ኣብ መእተዊ ነዚ ሓሳብ እዚ ኣካፈሉ ብፁእ ካርዲናል ኣብቲ ዘካፈልዎ ሓሳባት ሲኖዶስ ንሲኖዳውነት ኣብ 2021 ክጅምር እንከሎ ክሳብ ክንደይ ስፍሓት ዘለዎ ተሳትፎ ከም ዘምጽእ ዝሓስቡ ዝነበሩ ውሑዳት ኣይነበሩን ድማ በሉ ኣብ ውሽጢ ቤተ ክርስቲያን ዘሎ ተፈላለየ ኩንነታት ኣብ ገሊዮ ኣጋጣሚታት ንመጀመርታ ግዜ ኣብ ናይ ምስማዕን ናይ ቤተ ክርስቲያን ምስትውዓልን ተሳቲፎም ዝተፈላለየ መንገድታት ብምስዓብ ድኻምን ምጽራርን የጋጥሞም እኳ እንተነበረ ግን ከኣ ንውህበትን ሓላፍነትን ናይ ኩሉ ወዲ ሰብ ኣኽቢርካ ምሕሳብ ብሓባር ናይ ምጉዓዝ ባህጊ ኣፍልጦ ብምሃብ እዩ ዝተገብረ እቲ ሲኖዶስ ዘሕለፎ ተመክሮ በቲ ኣብ መንፈስ ዝግበር ዝርርብን ሜላታትን ኣጸቢቑ ተደገፈ እዩ እዛ ኣስተንትኖ እዚ ኣብ መንጎ ጭቡጥ መንፈሳዊ ዝርርብን ኣብ መንጎቲ ብመንፈስ ዝግበር ዘተን ማለት ኣብ መንጎቲ ዝተንስአ ጐይታ ከም ዕዮ መንፈስ ቅዱስ ገይሩ ኣብ ማእከልና ዘካይዶ ዘሎ ሓባራዊ ምዝርራብን ምክፋልን ዓብዪ ፍልሊ ምርዳእን ስለ ዝሓዘ ብስለት ይረክብ ኣሎ ክብሉ እውን መስከሩ እዚ ሕጂ ዝካየድ ዘሎ ናይ ትግባሬ ደረጃ ኣብያተ ክርስቲያን ህያባትንን ተመክሮታትንን ንኽልዋወጣ ዘኽእለን እዩ። እዚ ድማ ሓደ ህዝቢ ኣምላኽ ናይ ምዃንና ስምዒት ከስፍሕ ይኽእል እዩ። ይኹን እምበር ነፍሲ ወከፍ ባህሊ ነቲ ኣብ ባህልታትን ትካላትን ጉስነታዊ ልምድታትን ርክባትን ቤተ ክርስቲያን ብመሰረት እዚ ዘመን እዝን መንገድታቱን ዝመንጨወ ናይ ምስትውዓል መስርሓት ስለ ዝቕበልን ስለ ዝትርጉምን ብእኡ ዝካየድ መስርሕ ኣይኮነን ድማ በሉ። ነዚ መስርሕ እዚ ንምስዓብ ሓፈሻዊ ቤት ፅሕፈት ጉባኤ ሲኖዶስ ናብቲ ኣብ ወርሒ ጥቅምቲ 2028 ክካየድ ተመዲቡ ዘሎ ኣቅላስያዊ ጉባኤ ዝመርሕ መንገዲ ከም ዝጀመረን እቲ ዕላማ ድማ ነቲ ኣብ ጉዕዞ ሲኖዶስ ዝማዕበለ ኣስተንትኖ በብቕሩብ ናብ ህይወት ማሕበረሰብ ምትርጓምን ከምኡውን ኣብ መንጎ ጂኦግራፍያውን ባህላውን ርሕቀት ዘሎ ክውንነታት እናዓበየ ዝኸይድ ዘሎ ምልውዋጥን ንምድንፋዕ እዩ። እዚ መስርሕ እዚ ኣገልግሎት ርእሰ ሊቃነ ጳጳሳት ንመላ ህዝቢ ኣምላኽ ተሳትፎ ኣብ ምትብባዕ መሰረታዊ ምዃኑ እውን የጉልሕ። ጎኒ ጎኒ እዚ ድማ ጉጅለታት መጽናዕቲ ሲኖዶስን ተሳትፎ ካህናትን ቅቡኣት ኣገልግልትን ሰብ ፉይ ህይወትን ሰብኡትን ኣንስትን ኣቅላስያውያን ማሕበራትን ምንቅስቓሳትን ትምህርታውያን ትካላትን ስድራ ቤታትን መንእሰያትን ከምኡውን ኣብ ዝተፈላለዩ ኣከባቢ ዝርከቡ ማሕበረሰባትን ዝሳተፍዎ እዩ። እዚ ትግባር እዚ ኣብ ዝተፈላለየ ደረጃታት ዝቆመ ብ4 ግስታት ዝተመልከተ ድማ እዩ። ቀዳማይ ምዝካር ንማሕበረሰብ ኣብ መንጎ ኣብያተ ክርስቲያንን ሕብረት ዝምዕብለሉ ተልእኮ ዝድግፍን ናይ ምልውዋጥ ቀላሲ ሓይሊ ንኽነብሩ ምሕጋዝ ነቲ ናይ መጀመርታ ናይ ምስማዕ ደረጃ ብምድጋም ዘይኮነስ ነቲ ድሮ ዝወፀ ቅውም ሓሳባት ምቕባል እዩ። ከምኡውን ሓባራዊ ተግባርን ውጥረትን ንምንባብን ንምትርጓምን ንቤተ ክርስቲያን ንሓደስቲ ኣመለኻኽታታት ብምክፋል ድማ ኣብ መወዳእታ ነቲ ተገብረ ጉዕዞ ናብ ሸቶ ሓድነት ንምምላስን ንምፅምባልን እዩ ክብሉ ድማ መስከሩ። ኣብ መንጎ ተመክሮ ፍሉይ ጉባኤ ካርዲናላት ጉዕዞ ሲኖዳውነትን ዘሎ ምትእስሳር እቲ ጉባኤ ካርዲናላት ካብ ብሱል መንፈሳውነት ቤተ ክርስቲያን ወፃኢ ብሰፊሑ ብሲኖዳዊ መንገዲ ስለ ዝካየድ እዩ። በዚ ምኽንያት እዚ ሓባራዊ ህላዌ መንፈስ ቅዱስ ክልተ መስርሓት ናይ ሓደ ሕብረት እዩ ዝገልጽ። በቲ ሓደ ሸነኽ እቲ ህያው ተዘክሮ ናይቲ መምህርና ክርስቶስ ነቶም ቀዳሞት ደቀ መዛሙርቱ ከም ዝምድናዊ ኣገባብ ምምሕዳር ዝሃቦም ጉባኤያዊ ሕብረት ተባሂሉ ተጸዊዑ ይርከብ። በቲ ኻልእ ሸነኽ ከዓ ሲኖዶስ ዓበይቲ ኣኼባታት ህያው ዝኽሪ ናይቲ ንነፍሲ ወከፍ ኣብ ኣከባቢ ትርከብ ቤተ ክርስቲያን ዝፍጽምን ኣብ ውህበት ሓድነት ብቅዱስ ቁርባን ከም እንሳተፍ ዝገብር ሕውነታውን ስነ መለኮታውን ሕብረት ኮይኑ ሕጂ ናብ ሓድሽ ኣስተንትኖን ምስክርነትን ተጸዊዑ ኣሎ በሉ። ነቶም ብፆቶም ካርዲናላት ብቐጥታ ብምዝራብ ድማ መደረኦም ደምደሙ። ገሊአን ነዚ ናይ ትግባሬ ደረጃ ክመርሓ ተጸውዓ ኣብ እተፈላለየ ከባቢታት ዝርከባ ኣብያተ ክርስቲያን ክስርሓሉ እንከሎ ካልኦት ከዓ ብላዕለወት ኣባይቲ ጽሕፈት ቅድስቲ መንበር ኩርያ ሮማና ኣቢለን ንኣድማሳዊት ቤተ ክርስቲያን የገልግል ኣለዋ። ይኹን እምበር ኩላቶም ናይ ቤተ ክርስቲያን ሕብረት ናይ ምሕላውን ተልእኾ ቤተ ክርስቲያን ናይ ምድጋፍን ሓላፍነት ኣለዎም። በዚ ምኽንያት እዚ ጉባኤ ካርዲናላት ኣብ ኣፈጻጽማ መስርሕ ሲኖዳውነት ዝገብሩ ኣበርክቶ ብፍላይ ኣገዳሲ ክኸውን እዩ። ኣብዛ ዓሚቕ ለውጥታትን እናወሰኸ ዝኸይድ ዘሎ ብድሆታትን ዝመልአት ዓለም ሲኖዳውነትን ማሕበረሰብ ቤተ ክርስቲያን ንሕቶታት ደቂ ሰብ ንኽሰምዕን ነቲ ክውሰድ ዘለዎ ስጉምትታት ብሓባር ክንፈልጥን ክሕግዝ ዝኽእል ሚስዮናዊ ምንጪ እዩ ዝመስል።
0: እዚ ዜና ቫቲካን እዩ። መርበብታሊታ ኩምን ዘይሕጋዊ ምስግጋር ደቂ ሰባትን ዘመናዊ ምዝመዛን ንምምካት ትምህርቲ መሰረታዊ ኣመራርሓን ኣህጉራዊ ምትሕብባርን ኣብ ዘስፋሓሉ ዘሎ እዋን ታይላንድ ካብ 23 ሃገራት ዝመፁ ካቶሊካውያን መራሕቲ ፀረ ዘይሕጋዊ ምስግጋር ሰባት ካብ ዕለት 24 ክሳብ ዕለት 30 ሰነ ዘሳተፈ ዓውዱ ጉባኤ ከምዘአንገደት ዜና ቫቲካን ሊካስ ኣገልግሎት ዜና ዝሃቡ ሓበሬታ ጠቂሱ የመላኽት። ሻድሻይ ዓለምለኻዊ ሕታም ዘይ ሕጋዊ ምስግጋር ደቂ ሰባትን ዘመናዊ ምዝመዛን ንምምካት ዝዓይ ማሕበር ታሊታኮም ናይ ኣመራርሓ ህንፀት ዘማእከል ዓውደ ጉባኤ ካብ 24 ክሳዕ 30 ሰነ ኣብ ሳንፍራን ምዕራባዊ ሸነኽ ባንኮግ ኣብ ዝርከብ ማዕከል ህንፀት ጉስነት ባንፉ ዋን ካብ 23 ሃገራት ዝመፁ 30 ተጋባእያን ኣሳቲፉ ከም እተኻየደ ዜና ቫቲካን የመላኽት። ታሊታኮም ኣትጓል ተንስኢ እብለክ ኣለኹ ዝተሰሚየ ዓለም ለኻዊ መርበብ ዘይሕጋዊ ምስግጋር ደቂ ሰባት ንምክልኻል ካብ ሞት ዝድሓኑ ንምክልኻልን ነቲ ሰባት ንምዝመዛ ተቓልዕቲ ዝገብሩ ስርዓታዊ ኩነታት ንምፍታሕን ዝዓይን ዝሓንፅን እዩ። ብመሰረት ዳሕርዋይ ግምታት ኣብ መላእ ዓለም ኣስታት 49.6 ሚልዮን ሰባት ኣብ ዘመናዊ ባርነት ወዲቖም ከም ዝርከቡን ካብዚኦም እቶም 27.6 ሚልዮን ኣብ ግዱድ ስራሕ 20 ክልተ ሚልዮን ድማ ኣብ ግዱድ መርዓ ዝርከቡ ኮይኖም ቤት ፅሕፈት ውድብ ሕቡራት ሃገራት ጉዳያት ፀፋርስን ገባንን ኣብ 2022 ዓመተ ምሕረት ቁፅሪ ናይቶም ዝተረኽቡ ጉዳያት ዘይሕጋዊ ምስግጋር ሰባት ካብቲ ኣብ 2019 ዓመተ ምሕረት ዝነበረ ብ25 ሚእታዊ ዝለዓለ ምዃኑ ዘረጋግፅን ግዳያት ህፃናት ብ31 ሚእታዊ ከም ዝወሰኸን ካብቶም ዝተላለዩ ግዳያት ደቂ ኣንስትዮን ኣዋልድን 71 ሚእታዊ ምዃኑ እዩ ዝሕብር። ኣህጉራዊ ውድብ ዕዮ ግዱድ ዕዮ ኣብ ዓመት ኣስታት 236 ቢልዮን ዶላር ኣሜሪካ ዘይሕጋዊ መኽሰብ ከም ዘምፅእን ግዱድ ፀታዊ ምዝመዛ ድማ 173.2 ቢልዮን ዶላር ኣሜሪካ ወይ ዳርጋ 3/4 ናይቲ ጠቕላላ መኽሰብ ከም ዝበፅሕን ይግመት። ኤሽያን ፓሲፊክን ዝኸበደ ፆር ዘመናዊ ባርነት ዝከማ ኣህጉራት ኮይነን 29.3 ሚልዮን ሰባት ኣብ ምዝመዛ ይነብሩ ከም ዘለዉ ይግመት። ኣብቲ ዞባ ዝካየድ ግዱድ ዕስክርና ዓመታዊ ኣስታት 62 ቢልዮን ዶላር ኣሜሪካ ዘይሕጋዊ መኽሰብ ከም ዘምፅእ ኣህጉራዊ ውድብ ዕዮ ይግመት። ቤት ፅሕፈት ውድብ ሕቡራት ሃገራት ጉዳያት ፀፋርስን ገባንን ብተወሳኺ ደቡባዊ ምብራቅ እስያ ምስናይ ኣብ መስመር ምትላል ውህደታት ዝተኣሳሰር ቀንዲ ማእከል ዘይሕጋዊ ምስግጋር ሰባት ምዃኑ ኣለልዩ። ብውሕዱ 300,000 ዘይሕጋዊ ምስግጋር ሰባት ኣብ መላእ ሚያንማር፣ ካምቦጃ፣ ላኦስን ፊሊፒንስን ኣብ ዝርከባ ማእከላት ምትላል ክሰርሑ ከም ዝተገደዱ ይግመት። እዞም ገባኔናታት ትካላት ዓመታዊ ካብ 50 ክሳብ 75 ሚልዮን ዶላር ኣሜሪካ ዝግመት ኣታዊ ዘምፁ ኮይኖም ስራሕት ምትላል ንምስፋሕ ሰብ ስርሖ ኣስተውዕሎ ዓሚቕ ሓሶት ምሉእ ብምሉእ ብሰብ ስርሖ ኣስተውዕሎ እተቀየረ ወይ እተፈጥረ ስነ ኣሕዛዊ ትሕዝቶ እውን ዝጥቀሙ እያቶም። ብማዕቡል ዓሚቕ ትምህርቲ ኣቢልካ ሰብ ስርሖ ኣስተውዕሎ ንገጽ ክትክኦ ምንቅስቓስ ኣካላት ክቕይር ወይ ከዓ ድምፂ ሓደ ሰብ ኣብ ኩውንነት ዘይተፈፀመ ነገራት ከም ዝዛረብ ወይ ከም ዝገብር ክገብሮ ይኽእል እዩ። እደ ጥበብና መዝመዙ ይመፁ ኣለዉ። በዚ ምኽንያት እዚ ድማ ማሕበር ሃገራት ደቡባዊ ምብራቅ እስያ ግዳት ንግዲ ኣብ ትሕቲ ቁፅፅር ሸየጥቲ እንከለዉ ብዝፈፀሙ ወገባናት ከይኽሰሱ ንምርግጋፅ ናይ 2025 ዓ ም መምርሒ ናይ መቕፃዕቲ ዘይምህላው መሰረታዊ ሕጊ ኣፅዲቑ ይርከብ። ብናይ ታሊታኩም ኣህጉራዊ ሕብረት ላዕለዎት ኣሕልቕ ማሕበራት ሰብ ውፍ ህወት ደናግል ዝተዋደደን ኣብ ናይሮብም ዝርከብ ታንጋዛ መንበረ ጥበብን ኣብ ሮማ ዝርከብ ጳጳሳዊ መንበረ ጥበብ ቅዱስ መስቀልን ብምትሕብባር ዝተዳለወ ዓመታዊ ዓለም ሓቆፍ መደብ ህንፀት ኣብ ውሽጢ መርበብ ታሊታኩም ንዝርከቡ መራሕቲ ንስርዓታዊ ተቓላዕነት ምላሽ ክህቡ የዳሉ። ብኮንራንድ ኢልተን ትካል ዝድገፍ እቲ ድቑል ስልጠና ጽኑዕ ናይ መስመር መርበባዊ ምድላው ስልጠናን ኣብ ቅጥዒ መራሕነት ሲኖዳውነት ሓሳብ ብንሓሳብ ናይ ምልውዋጥ ክእለት ከምኡውን ኣብ መደብ ውጥን ዘተኮረ ጽዑቕን ጭቡጥን ስነ ኣሃዛውን ዘጣመረ እዩ። ኣብዚ ናይ ሎም ዓመት ምትእኽኻብ ሓደ ካብቲ ቀንዲ ጐሊሑ ዝረአ ትምህርቲ ብኸመይ ሓደ ካብቶም ድልዱላት መከላ ኣኸልታት ኣንጻር ዘይሕጋዊ ምስግጋር ደቂ ሰባት ክኸውን ከም ዝኽእል ዘርኢ ኣቀራርባ ታሊታኩም ታይላንድ ምዃኑ ዜና ቫቲካን ሊካስ ኣገልግሎት ዜና ዝሓቦ ሓበሬታ ጠቒሱ የመላኽት። ርእሰ ሊቃነ ጳጳሳት ሊዮን መንበር 14 ኣብዚ ሓለፈ ሰሙን ብተኸታታሊ ብከቢድ ርዕደ መሬት ንዝተሃርማ ህዝቢ ቬነዙዌላ ድሕሪ ዘቀረቦ ጸሎትን ሓገዝን ዕለ 29 ሰነ ኣጋምሸት 4.6 ሬክተር ዝዓቐኑ ርዕደ መሬት ኣብ ሰሜን ርእሰ ከተማ ካራካስ ከም እተሰምዐን ጉጅለታት ኣድሕኒ ህይወት ድማ ካብ ሞት ዝድሓኑ ሰባት ንኽረኽቡ ተስፋ ብምግባርን ንራብዓይ መዓልቲ ብዘይምቁራፅ ን24 ሰዓት ይሰርሑ ከም ዘለዉ ዜና ቫቲካን የረጋግጽ። ድሕሪ እቲ ዝሓለፈ ሰሙን ዘጋጠመ ኣዕናዊ ርእደ መሬት ሰኑይ 2019 ሰነ ኣጋምሸት ኣብ ቬነዙዌላ ዘጋጠመ ርእደ መሬት በርገሳውያንን ህፁፅ ረድኤት ዝህቡን ጉጅለታት ኣድሐኒ ህይወትን ዝፈረሱ ዑናታት ኣብ ምእላይን ተቐቢሮም ዝተረፉ ሰባት ኣብ ምርካብን ኣብ ዝተዋፈሩሉ እዋን ዘጋጠመ ኮይኑ ሓደ በዓል ስልጣን ሃገራዊ ባይቶ ቬነዙዌላ ብሰንኪ እቲ 2019 ሰነ ዘጋጠመ ርእደ መሬት ተወሳኺ ጉድኣት ኣስዒቡ ድዩ ኣየስዓበን ዝሕብር ብኡንብኡ ዝቐረበ ጸብጻብ ከም ዘየለ እንከመላኽት እቲ 2024 ሰነ ዘጋጠመ ክልተ ተኸታታሊ ርእደ መሬትን ኣስታት 1500 ሰባት ከም ዝቃተለን እቲ ናይ መድሓኒ ፃዕርታት ብፍላ ላይ አብቲ ከባቢ ጉድ አትዘጋጠመሉ ለጓይራ ዘተኮረ እዩ አስታት 50000 ደቅ ተባዕትዮን ደቅ ንስትዮን ህፃናትን ከምዝጠፍኡ ክሕበርን ከሎ ኣብ ነፍስ ወከፍ ሰዓት ከዓ ብሂወት ዘለዎ ሰባት ናይ መርከብ ተኽእሎ እናነከየ ይኸይድ ኣሎ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት 28 ሰነፍርክ መዓልቲ ኣብ ኣቅርዓት ቅዱስ ጴጥሮስ ካብ ውሽጡ ንፃን ዝመፁ መንፈሳውያን ነጋዶ ሓቢሮም ካብ ሓዋርያም መስኮት ኮይኖም ድሕሪ ዘዕረግዎ ጸሎተ መልኣከ እግዚኣብሔር ኣብ ዘስምዕዎ መደረ ንኩሎም እቶም በተርእዶ መሬት ተጎድኡ ሰባት ጥብቂ ርክብ ከም ዘለዎም ገሊፆም ነቶም ናይ ምድላይን ምድሓንን ንፃዕርታት ብልግሲ ዝፍፅሙ ሰባት እውን ከም ዘመስገኑ ዝዝከር ኮይኑ ክኢላታት ከም ዝገለፅዎ ድሕሪ ባሕርያዊ ሓደጋ ናይ መጀመርታ 48 ክሳዕ 72 ሰዓታት ንምድሓን ወሳኒ እኳ እንተኾነ ኣብ ትሕቲ ፍርስራስ እተዓፀው ሰባት መግብን ማይን እንተረኺቦም ብሂወት ክፀንሑ ከም ዝኽእሉ ዝፍለጥ ኮይኑ ቬነዙዌላን መንግስቲ ዝመርሖ ናይ ምድሓን ፃዕርታት ፅላሎት ከም ዘለዎን ብቑዕ እውን ከም ዘይኮነን ብምግላፅ ብርቱዕ ነቐፌታ የቕርቡ ከም ዘለዉ ይሕበር እዚ ከምዚ ኢሉ እንከሎ ርእሰ ብሄር ቬነዙዌላ ደልሲ ሮድሪገዝ ካብ መላእ ዓለም ዝመፁ ልዕሊ 2600 ሰራሕተኛታት ኣድሕን ህይወት ዝሰልጠኑ ናይ ምንዳይ ብቕዓት ዘለዎም ኣኽላባትን መጋበርያታትን ሒዞም ብምምፃኦም እቲ ብህይወት ዝተረፉ ሰባት ምድላይ ዝግበር ፃዕሪ ክቕፅል ምዃኑ ንህዝቢ ከም ዘረጋገፀት እውን ይንገር። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።